ጤና ይስጥልኝ አድማጮቻችን እንደምን አደራችሁ? ይህ የዋሊያ ራዲዮ ድምጽ ነው። የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፕራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። የከዋሌዲዮ ኢትዮጵያ ድምፅ ሹስካት በአማርኛ ቋንቋ ከ10 ሰዓት እስከ 11 ሰዓት እየተጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። ዛሬ ለቱ ቅዳሜ ነሐሴ 16 ቀን 2018 ዓ.ም እንደኛ አቆጣጠር ሲሆን እንደ ፈረንጆቹ 22 ኦገስት 2026 ነው። እንግዲህ አድማጮቻችን እንደተለመደው በስልክ ቁጥራችን 0711640044 ላይ በመደወል እንግዲህ የፕሮግራሙ ተሳታፊዎች እንድትሆኑ አስተያየታችሁንም እንድታካፍሉን ጋብዛችኋለን። መልካም ቆይታ።

እሺ አድማጮቻችን እንግዲህ ባለፈው ሮብ ይሄንን በአልክብረናል ለልጆቹ መዝሙር ከሰማችሁት ብዙ መልእክት አለው። እንግዲህ በአናነት ይሄንን ባል እንግዲህ ናዚ 13 ቀን ነው በየአመቱ መናከብረው በተለይ በዚህ መዝሙር ባህላዊ ብቻ ሳይሆን ሃይማኖታዊ መልኩም ይታይበታል፣ ይገለጽበታል። ጌታ በማስተማር በነበረበት ጊዜ ያው በደብረ ታቦር ተራራ ላይ ብርሃን መልኩቱን ክብረ መንግስቱን የገለጠበት ዕለት ስለሆነ ይህንን ማስመልክቶ ወንጌሉን መሰረት በማድረግ በተለይ በዚህ በማቴዎስ ወንጌል ላይ ብዙ መልእክቶችን በያዘ መልኩ ስርዓቱ እና መልእክቱ ይቀርባል። እንግዲህ ከዚህ ውጪ እኛ በተለይ ደግሞ በዚህ በባህላዊ መልኩ ካይ ነው ደብረ ታቦር ብቻ ሳይሆን ቡሄ ብለውም እንደሚጠሩት እናያለን። እንግዲህ ይሄ ቡሄ ከምን ቡሄ ማለት ምንድን ነው? አንዳንድ አባቶች ቡሄ ማለት መላጣ ነው፣ ቡሄ መጣ ያ መላጣ ገቢ ቀቦት እንደነጣ ያሉ ልጆች ስለሚዘምሩ መላጣ ገላጣ እንደማለት ነው ብለው ያስተምራሉ። አዎ እንደኛ እንግዲህ የመግለጡ ነገር ካነሳን ከቡሄ በኋላ ክረምቱም ያለቀ ይሄ ጭጋግ የነበረው ያየሩ ያገሩ ሁኔታ ሁሉ ፈካ ፈገግ እያለ ስለሚመጣ ያንን በማየት ቡሄ መጣ ያመላጣ ሊሉ ይችላሉ። እንግዲህ በዚህ በዓል ላይ በተለይ ወደዚህ ወደ ባህላዊ ካየነው ከማግስቱ ወይም ከዋዜማው ከ12 ጀምረው ልጆቹ ሲጨፍሩ በየቤቱ ይዞሩ እና እንግዲህ ድሮ ሲሰጥ የነበረው ሙልሙል ነው። ምሉ የዛ ሳንቲም ወደኋላም ሳንቲም መስጠትም ይቻላል። እንደሱ ያንን እየተቀበሉ በየቦታው ልጆቹ ሲዘምሩ ሲያመሰግኑ ሲመርቁ ይውላሉ ያመሻሉ። በርግጥ በዚህ ሰሞን ማለት ሌላ ምናስተውለው የነበረው እንግዲህ ዛሬ ከተማ ውስጥ ጅራፍ ገምደው ያጮህ እንደሆነ አላቅም። ነገር ግን ከዚህ በፊት በከተማም እንኳን ቢሆን ወጣቶቹ ልጆቹ ጅራፍ በመስራት ሲያጮኩት እርስ በርስም ሲማቱ ሲጋረፉበት ይታይ ነበር። ከዚህ ጋር ተያይዞ በርግጥ ይህም ቅድም ለነው ለደብረ ታቦር ጋራም ተያይዞ ምሳሌ ሌ እንደነበረ ነው። ሳሌነቱም ለዛው ነው የሚጮሁ ሲጮህ ማስደንገጡ። በዚህ በደብረ ታቦር ተራራ ላይ ቅንድብ እንዳየ ነው ብርሃነ መለኮቱና ክብረ መንግስቱ ተገልጦ ስለነበር ያንን እንግዲህ ለማስታወስ እነሱም ያንን የሚያንጎዳጉድ ድምፅ ያሰማሉ። ወደ ማታም ቀርቶ እንደሆነም ባላቅም ወደ ማታ ደግሞ ችቦ ሰርተው እንደሚያበሩት አለ። እንግዲህ ይሄ ብርሃኑም በዛ ጊዜ ለበራው ብርሃን ምሳሌ እንደሆነ ተደርጎ እንትን ይላል ይታሰባል። እና በዚህ መልኩ ልጆቹ ያከብሩታል። እንግዲህ በዚህ በብርሃኑ ምሳሌ ነው እንግዲህ የሚበራው ችቦ ማለት ነው። በዚያ ላይ ደግሞ የቅድም ለአንሳ እንደሞከርኩት ክረምቱም እያለቀ ወደ በጋ የምንሸጋገርበት ፀሐይ የምትወጣበትም ስለሆነ እንግዲህ በዚህ መልኩ ብርሃን እየመጣ ብርሃን እየወጣ ነው ለማለትም ያስኬዳል። ከዚህ በተረፈ ሙልሙሉ ያው ለጎረቤትም ለክርስትና ልጅም ለሁሉም እየታደለ ልጆቹ እሱን ይዘው ሲደሰቱ እየገመጡ ሲጨፍሩ ይውላሉ ያድራሉ ማለት ነው። ከዚህ ወጣ ባለ ቅድም እዚህ ልጆቹ ሲጨፍሩ እንደሰማ ነው ከትምህርት ቤት ጋር በተለይ በአብነት ትምህርት ቤቶች አካባቢ እንዲህ አይነት በዓላት በተለይም ይሄ በዓል
ደብዞቹ አባባልን ገለጻም የተማሪዎች በዓል ተብሎ እንደሚቆጠር በዛ በአብነት ትምህርት ቤቶች ውስጥ ያሉም ተማሪዎች ከመድረሱ በፊት የዞሩ ሲለምኑ ከርመው የሚሰጣቸውን እህል እንግዲህ አዘጋጅተው በእለቱ በተለይ በደብረ ታቦር ለት ቤተክርስቲያን አገልግሎት ላይ ያሉትንም ሆነ ለመገልገል የመጡትን ምዕመናን ሲያበሉ ሲያጠጡ ይውላሉ ማለት ነው። ለምነው አምጥተው ሰውም ግን እንደምታውቁት ደስ የሚለው ስለሚያውቅ ይህን ባህልና ስርዓቱን በዛ እያደረገ ተረፍ እያደረገ ይሰጣቸዋል። ያንን እንግዲህ አዘጋጅተው እንዳልነው ለቤተክርስቲያን ለተሳላሚ ሁሉ ሲያቀርቡት ሲያበሉት ይውላሉ ማለት ነው። እና እንግዲህ ቡሄ ባጭሩ ይሄን ይመስላል። እንግዲህ ከቡሄ ሙዚቃ ትንሽ ልጨምርላችሁ እና መልካም ቆይታ።

እሺ አድማጮቻችን እየተከታተላችሁት ያለው ሳምንታዊ የኢትዮጵያ ድምጽ ዋልያ ሬዲዮ ነው። እንግዲህ በስልክ ቁጥር ደውል ከፈለጋችሁ 0711-6400 እና 3x4 ነው። አሁን አንድ መልእክት አለኝ፣ ወደ እሱ ሄዳለሁኝ። የፍራይስ ራዲዮ 30ኛ ዓመት መስከረም 19 በነሱ አቆጣጠር 2026 ይከበራል። እና እንግዲህ በዚህ በዓል ላይ እንደምታውቁት ባላን ፋልፎ እየተሳተፍን ቆይተናል። ይሄ ግን ያው የ30ኛ ዓመቱም ጊዜው ሙሉ ስለሆነ የእሱም እንግዲህ የእሱን አስመልክቶ የተቀረበ በዓል ነው። እንግዲህ ከ 15 ሰዓት ከ22 ሰዓት ይቆያል። ከሰዓት ነው። ስለዚህ ጠዋት ጉዳዮቻችንን እንፈጽመን ወደ ከሰዓት ላይ መገኘት እንችላለን። አሁን እኔ ጥያቄ በዚህ ላይ እኛ እንድንሳተፍ የምታግዙኝ ከሆነ ቦታና ስፍራ ለመያዝ እንድንችል ነው። ያው በምን እንሳተፋለን ካላችሁ ያው በኢትዮጵያችንን በተለይ ቬጊታሪሽንና ቬጋን የሆነው ምግባችንን በማቅረብ ነው። ሲቃወጥ አያስፈልግም። ይህንን ማቅረብ የምንችል ከሆነ እና ምናልባት ቡና ማፍላትም እንችላለን። ስለዚህ ይህንን መልእክት ለማስተላለፍ ነው። እንግዲህ አድማጮች ቀጥታም እየደወላችሁ ቢሆን ወይም በሌላ መልክ በግልም መልእክታችሁን ታስተላልፉ ጠይቃችኋለሁ። ያው መሳተፍ ይኖርብናል። ከዚህ ውስጥ አብዛኛውን ጊዜ ከ20 ዓመት በላይ አብረን ስለነበረ በዚህ በ30ኛ ዓመት ላይም አብረናቸው በዓሉን እንድናከብር ለማስተዋወስ ነው። እንግዲህ በዚህ በዓል ላይ በተለይ የተለያዩ ዝግጅቶች ይቀርባሉ። ከእኛ ምግብ መጠጥ እንግዲህ ከገባንበት ከሱ በተጨማሪ ኦፕን ኤር የሬዲዮ ፕሮግራሞች ይኖራሉ። ይሄ ማለት ከስቱዲዮ ውጭ ነው የጸለት ሬዲዮ ፕሮግራሙ የሚኖረው። ዛሆፍ ውስጥ ማለት ነው፣ ስቱዲዮ ሳይሆን ዛሆፍ ውስጥ ጊዜያዊ ስቱዲዮ ተሰርቶ ወይም ተዘጋጅቶ እዛ ነው የሚኖረው። እንግዲህ እዛም በዲጄ የተዘጋጁ ሙዚቃዎች ይቀርባሉ። ልዩ ልዩ እንትኖች የ30ኛ ዓመቱን አስመልክቶ የተዘጋጁ ወይም ደግሞ በማተቢያ ተሰርተው የሚቀርቡ አንዳንድ ዕቃ መያዣዎች፣ ማንጠልጠያዎች፣ ጥቅመ ትናንሽ ከረጢቶች ይኖራሉ። ምግብ ከኛ ውጭ ሌሎችም አሉ። ቀዝቀዝ ያሉ መጠጦችም ምናልባት የሚሆድ የሚቆም የሚሞቅ ከሆነ ለዛ የሚመቹ መጠጦች ይቀርባሉ። ሌላ ኢንተረስቲንግ ፍላጎት ላላችሁ ሁሉ የስቱዲዮ ጉብኝት ከአንድ

ፕሮግራም አዘጋጅ ጋራ ስቱዲዮቹን አንድ ሁለት ሶስቱንም ስቱዲዮች ማየት ይቻላል። ከዋናው ስቱዲዮ ጨምሮ ዋናው ስቱዲዮ ይዘለት ያው ነፃ ነው ከኦፕን ኤር ከታች ፕሮግራሞቹ ስለሚተላለፉ ማለት ነው። እንግዲህ ሌላ ያው ከተለያዩ ሬዲዮ ፕሮግራም አዘጋጅና አቅራቢዎች ጋር የመተዋወቅ እድል ደግሞ ሰፊ ነው። ስለዚህ ተጠቀሙበት ማለት ነው። እንግዲህ ሌላ ዝርዝሩን ሁኔታ እንዳስፈላጊነቱ ደፊት እንገልጻለን። ለምን ያንዳንዷ ሰዓት ምን እንደሚደረግባት የወጣ ፕሮግራም አለ። ለጊዜው ይሄ ይበቃናል እና ባካችሁ እንሳተፍ በዚህ ባህልና ፕሮግራም ላይ ለማለት ነው። አመሰግናለሁ።

አድማጮቻችን ፕሮግራማችን እንግዲህ የተከታተላችሁት እንደሆነ ያየሁ ነው። እንግዲህ ከዚህ ቀጥሎ ደግሞ እንግዲህ ወደ ፍጻሜያችን ደርሰናል። እንግዲህ ለለቱ ካሰብ ነው ፕሮግራሙ ሲመጨረሻውን አጠራርጌ ቀርብላችኋለሁ። እንግዲህ ከዚህ ከበዓል አት ዜናው ከጾመት ዜናው ባሻገር ሰሞኑን በተለይ ከማክሰኞት ጀምሮ የሰማና ያየን የቆየ ነው የድሮን ድብደባ አለ። ናሴ 12 ቀን በመቀሌ ከተማ የድሮን ድብደባ በመደረጉን እንግዲህ የተመለከቱ የአይን እማኞች እንዲሁም ደግሞ የክፍለ ሀገሩ አስተዳዳሪዎችና ኃላፊዎች እነ አቶ አማኑኤል አሰፋን የመሳሰሉት ለሀገር ውስጥም እንዲሁም ደግሞ ለውጭ ሀገር ለፈረንሳይ ዜና ወኪሎችም ሁሉ ማብራሪያ የሰጡበት ሁኔታ ነበረ። እንግዲህ ይህ የድሮን ጥቃት በመቀሌ አካባቢ የተለያዩ ቦታዎች ላይ ወድቋል በተለያየ ጊዜ እና ይህ የወደቀው ድሮን ቦምብም በተለይ ኮሃ ሀውልቲና ዳውሮ በተባሉት አካባቢዎች ወድቆ ሰላማዊ ሰዎች ላይ ጉዳት ማድረሱን የሕክምና ምንጮችም ከዛው ከመቀሌ አይደር ሆስፒታልም የሆስፒታሉ ዶክተር በሰጡት መግለጫ ላይ ወደ 14 የሚደርሱ ሰዎች ቆስለው ለሕክምና ወደ ሆስፒታሉ መምጣታቸውና ሕክምናቸውንም በመከታተል ላይ መሆናቸውን ገልጸዋል። እንግዲህ ይህን ጥቃት አስመልክቶ በትግራይ በኩል እንዲህ አይነት መግለጫዎች ቢሰጡም ከመንግስት በኩል ግን ይፋ የሆነ መግለጫ አላየንም አልሰማንም። በእርግጥ በደጋፊ ሚዲያዎቻቸው በኩል የተመታው መሳሪያ ማከማቻ ነው፣ ጦር ሰፈር ነው ምናምን እያሉ ድምጻቸውን አሰምተዋል። እንግዲህ እንደ ዜና ምንጮቹ ከሆነ ግን በዚህ የቦምብ በተጣለው የድሮን ቦምብ ምክንያት የተጎዱ ያሉት ሰላማዊ ሰዎች በተለይ ህጻናት ጭምር ህጻናት እንደ ዶክተሩ እንደውም አባባል 5 ዓመት ህጻናት ከ2 ዓመት ድረስ ያላቸው ህጻናት የዚህ የድሮን ጥቃት ሰለባ መሆናቸውን አስታውቀዋል። እንግዲህ ይህ የድሮን ጥቃት እንደምናስታውሰው ብዙ ጊዜ በገጠር ከተሞች በቤተ ክርስቲያናት፣ ገዳም፣ መንደር፣ ገበያ ላይ ነበር። አሁን እንግዲህ ሰሞኑን ደግሞ ወደ ዋና ከተማ ተሸጋግሯል እና እንግዲህ የጦርነቱ እስካልቆመና ጦረኛ ሀሳብና ሲስተም እስካልተለወጠና በሰላምና ለህዝብ ቅድሚያ የሚሰጥ ስርዓት እስካልተዘረጋ ድረስ እንዲህ አይነት መጥፎ ዜናዎችን እየሰማን ሰላማዊ ሰልፎችም የሰላማዊ ሰዎችም ቅርታ እየተጎዱ እንደሚሄድ ምንም ለብይነት አያስፈልግም፣ ሳይታለም የተፈታ ነው። እንግዲህ ከዚህ ጋር ተያይዞ በሌላም በኩል ደግሞ እንዲሁ በወለጋም ሰላማዊ ሰዎች ላይ መንግስት በአካባቢው ባሉ የታጣቂ ኃይሎች ወይም ፋኖች መካይነት የደረሰበትን ጉዳት ተከትሎ በሰላማዊ ነዋሪዎችና ህዝቦች ላይ ጥቃት በተለይ እንግዲህ የመንደር ወጣቶችን በማሰባሰብ ከክላሽ እስከ ስለት መሳሪያ እና ቤንዚልና ክብሪት በማስታጠቅ ወደ ህዝቡ መኖሪያ በመግባት እንግዲህ የችቦለት እንግዲህ ቡሄን እንድናስብ እንዳላቅም ቤቶቹን በሙሉ በእሳት ሲለኩሷቸውና ሲያቀጥሏቸው እንደነበረ እንግዲህ አይተናል። እና ጦረኝነት ለ ሀገርም ለህዝብም ማበጅ በመሆኑ ሌላ መፍትሄ ቢደረግ ይሻላል ተብሎ ይታሰብም ወደዛ የሚያስኬድ ነገር እስካሁን ድረስ ምንም ምልክት የለም። አለፈ ሳምንትም ለማየት እንደሞከር ነው
ምክክር ኮሚሽን ተብሎ የነበረው ያው ጦርነትና ሰላም ለማምጣት ሳይሆን አሁን እንደምናየው የሚቀርቡት ሐሳቦች በሙሉ ሌላ ቅራኔዎች ሌላ ጠብና ክርክሮችን በሚያነሱ ርዕሶችንና ጉዳዮችን እንደውም ባለፈውም ለማለት እንደምከርኩት ደግሞ እንዳው ከአቅማቸው በላይ የሆነ የሀገራዊ ነገርን የ120 ሚሊዮን ህዝብ ነገር 4000 የአንድ ፓርቲ አባላት ለመወሰን የሚሞክሩበት ሁኔታ ነው ያለው። እንግዲህ ታላላቅ ነገር ከሰንደቅ ዓላማ እስከ ሀገራችን ስም ድረስ እስከ ዋና ከተማውንም በተመለከተ ያሉ ብዙ የማይመስሉ ጉዳዮች ሁሉ የተነሱበት ነው። እና እንግዲህ ይሄ ከሰላምነቱ ይልቅ ወደ ሌላ ጭቅጭቅን አይነት ርከ ርዕስ የሚያዛውረን ሆኖ ነው እንግዲህ የታየው የተገኘው። ለማንኛውም ለዛሬ የዜናውን በተመለከተ እዚህ ላይ ይበቃኛል። ዜናዎቹን ያጠናከርኳቸው ናሲ 14 ቀን ቢቢሲ አማርኛ ከዘገበው በመነሳት ነው። እርግጥ የተስፋፉት ስትካከል ተጨመር ጉዳዮች ስላሉ ነው ያጠተናገረ ያልኩት። እንግዲህ መልካም ቆይታ በድጋሚ መኝላችኋለሁ። መልካም ጊዜ ያው

እሺ አድማጮቻችን እንግዲህ ለዛሬ ያዘጋጀነው ፕሮግራም ገባደደ ነው። ስለዚህ ለዛሬ ነበሩትን ፕሮግራሞች አዘጋጅቼ ያቀረብኩላችሁ እኔ ሰለኝ አየለ ነው። እንግዲህ እናንተም የተከበራችሁ ዝግጅቶቻችን ተከታታዮች ከጠዋቱ 10 ሰዓት እስከ 11 ሰዓት ወይም እንደኛ አቆጣጠር እንደሾቹ ደግሞ ከ4 እስከ 5 ሰዓት ድረስ በተለያየ መልኩ በ99.2 ላይም በሬዲዮ ይሆናል ወይ ዲጂታል ካብል ኔትስ ወይ በዌብሳይታችን ወይም በተለያየ መተግበሪያዎችን በመጠቀም ሳምንታዊ ፕሮግራማችንን የተከታተላችሁን መላ አድማጮቻችንን በኢትዮጵያ ድምፅ ሬዲዮ ዛሬ ቅዳሜ ዝግጅቱን እዚህ ላይ ያበቃል። ከዚህ ቀጥሎ የሚቀርበው ደግሞ በትግርኛ ቋንቋ የተዘጋጀ የሚቀርብ የኤርትራ ሬዲዮ ነው። አዘጋጁ ወድሜ ተስፋዬ ተክሌም እዚሁ በአካባቢያችን ይገኛል እና እንግዲህ እሱን ፕሮግራም እንድትከታተሉ የጋበዝኩ ሳምንት በሌላ ዝግጅት እስክንገናኝ ድረስ በእኔ በኩል በዚሁ ሰናበታችኋለሁ። መልካም ሳምንት። ጤና ይስጥልኝ።

ካብ ነፃ ራዲዮ ስቱትጋርድ ዝፍኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀሙ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

0: ጋጠሞን ዝገልጾን ኣሎሞ ንኽትከታተሉ ደጊመ ይዕድም
1: ኣብ ቃኘው ዝተገብረ ኣኼባሲ እንታይ ይመፅእ እዞም ተጋደልቲ ሲ ማእዝኖም ኣጥፊኦም እንታይ ዝኸውን እዩ ትምህርቲ ስዶ ዝውዓልኩምሉ እየ ዝደግመልኩም ዘለኹም መብዛሕትኦም እቶም ኣብ ውሽጢ ዘለኹም ብፍላይ ድማ ኣብ ቃኘው ትቕመጡ እነበርኩም ብእዝንኹም ዝሰማዕኩም እየ ዝደግመልኩም ዘሎ ሓሴኻ ኣይኮንኩም ስለምንታይ እዮምዞም ተጋደልቲ ሲ ማእዝኖም ኣጥፊኦም ክንምሃር ስለ ዝበሉ ኮይ ማእዝኖም ኣጥፊኦም ክምሃር ዝበለ ማእዝኖ ጥፍኡ እቲ ትምህርቲ እቲ ሰብ ስለዘይሰምዖ ግና ሃይስኩል ቀደማዊ ስላሴ ዝበሃል በት ትምህርቲ ሓርንታዮም ቀይሕ ባሕሪ ዝበልዎ ሓረይ ናይ ካምቦኒ በት ትምህርቲ ኣብዚ ኩሉ በት ትምህርታት እዩ ዝኸይድ ነይሩ ብምሉኡ ምሸት ሰዓ 6ዱሽተ ክትሪኦ ከለካ ተጋዳላይ መፅሓፍ ሒዙ ትምህርቲ ዝኸይድ ነይሩ እቲ መንግስቲ ተምሃር ኢሉ ክንዲ ዘተባብዖ ግና ከምዘይምሃር ይገብር ነይሩ ናይ ካልእ ከይ ከጥኩ ናተይ ተመክሮ ክነግረኩም ኣስመራ ኣዲስ ኣበባ ዩኒቨርስቲ ቀዳማይ ዓመት ነረ ንሜዳ ወፅ ምስ መፃኹ ኣነ ኢንጂነሪንግ ትምህርቲ ክንምሃር እናበልኩ ከለኩ እየ ንወፅአ ግን ኣብ ኤረትራ ምስ መፃኹ ብኡክፅል ስለዘይነበረ ኣብ ሶሻል ስታዲስ ኣትየ ማለት
0: እዩ ኩብራት ሰማዕተ እዚኣ መመላእታ ኣብዚ ዝሓለፈ ኣሎ ቅፅልን ድዩ እዚኣ ዘጋጠመ ብድልየቱ ዘይኮነ ብዘይ ድልየቱ ኣብዚ ናይ ሶሻል ስታዲ ዝብል ከም ዝበሎ ማለት እዩ እዚ ኩሉ ኣብ ኮሌጃት መጀመርያ እቲ ኮሌጅ ዩኒቨርስቲ ዓፅዮ ኣብ ኮሌጃት ከማን ሓሊፍኩም ተባሂሎም እሱ እውን ብቁንጣሮ ማለት እዩ ባዕሉ እውን ዝመደቦም ባዕሉ ዝመርፀሎም እምበር እቲ ሳቶም ብድልየቱ ዝኾነ መንእሰይ ዝወስድ ከምዝየለ እላ ውሑድ ዕድለኛ ኮይኑ ሓደ ወይ ከዓ ካብዞም ተለኣኣኽቲ ናይዚ ኣፅናቲ ጉጅለ ዝኾኑ እሙናት የማናይ ኢሉ ዝኾኑ ኣብቲ ቦታን ኣብቲ ክልን ዘለዉ ጥራሕዮም ዝውሃቡ ስለዚ እዚ እዩ ነዚ ክምልኣሉ ስለ ዘለኹ ጥራሕ ከይሓለፈት ኩሎም እዚኣ ንቕፅል
1: ኣውፅኢና ስርዓት ከይንምሃር ቀላ ኣይኮነን ክምሃር የ ዝበለ ተምሃር ትብሎ በር ክምሃር ዝበለ ተውፅኦ እዛ ኩላ ሰብ ኣውፅኢታ ሽምታት ገይርዋ እታ ትምህርቲ ከዓ መጨረሻ ዓፂዋ እዚ ስርዓት እዚ ኣብዚ ክንዛረብ ክንክእል ኣለና ስለምንታይ ኢኹም ዝገብር ዘሎ ስለምንታይ ከደንቁረና ዝደሊ ዘሎ ዕላማ ስለ ዘለዎ እዩ ደቅና ስለምንታይ ክምሃሩ ዘይደልዮም ዘሎ ካርፔንተሪ ፕላምበሪን ጥራሕ ክኑ ዝብሎ ስለምንታይ ይኸሙ ስለምንታይ ፖለቲካል ሳይንስ ተመሂሩ ስለምንታይ ናይ ሕጊ ሰብ ኮይኑ ነዚ መንግስቲ ጠው ዘይብሎ ፈጥፈጥ ዘይብሎ ከም ስለምንታይ ከምኡ ክንፈጥር ዘይንዘለየና ዘሎ ስልጣን ስለዝደለየ ጥራሕ እቶም እሱ ተፀጊዖም ዘለዉ ከዓ ስልጣን ስለዝደለየ እዩ ኣብ ኤረትራ ሲ ሓንቲ ትሰርሕ በትምህርቲ ዝነበረት እንደገና ሕጂ ከዓ ፅዋ ላዕሊ ታሕቲ ንብልቁ እኒኦም እዛ ስማፍ ትበሃል እያ ስማፍ ሲ እንታይ ኣ ኮይናቶም እዚ በትምህርቲ እዚ ናይ ግሊ በትምህርቲ ዝነበረ ይዓፅዎ ናይ በትምህርቲ ናይ ሃይማኖት ትምህርቲ ዝነበረ ይዓፅዎ እንታይ ስለዝኾነ እዩ እንታይ ስለዝኾነ ኢልና ክትሓትት ኣይንኽእልን ሰባት ዘይኮንና ዘይተምሃረ እኳ ይድሕነካን እዩ ስርዓት ዝን ክንምሃር ኣይፍቅደልናን እዩ ዘሎ ስለዚ ክንምሃር እንድሕር ኮይና እዚ ስርዓት እዚ ንሓተቶ ንሕተቶ ንሓትቶ እንተዘይኮይኑ ግና እዚታት ኣዝዩ ኣፀጋሚ እዩ ኩላና ዝሓለፍናያ ስለዝኮና ንቀባሪ ደርድኦ ዘለኹ ትፈልጥዎ ይኹም እ ደቅኹም ትፈልጥዎም ይኹም እንታይ ኣጋጠሞዎም ስኮላርሽፕ ረኪቦም ደቂ ክንከይድና ዝበሎም ትኸልእ ስርዓት ኮይኑ ኣብነት ገልፀልኩም ኣነ ኣብ ጀርመን ነይረ ሓደ ተምሃራይ ኣርባዕተ ደምፀ ነይሩ ሽሙ ክጠቕሶ ንድሕነቱ ኣይጠቕሶ ይዘልን ኣርባዕተ ምፅ እዩ ኣርባዕተ ካብ ኣርባዕተ ምፅ እዩ ኣብ ኣስመራ ዩኒቨርሲቲ ካ ዝመሃር ነይሩ ስኮላርሽፕ ኣብ ሃኖቨር ዩኒቨርሲቲ ረኪቡ ክወፅእ ምስ ደለየ ወልደ ኣብ ኣይትኸይድን ኢኻ ንሕና ባዕልና ኢና ንሰደሉ ስኮላርሽፕ ዝረኸበ ስለምንታይ ደሰዶ እታ ስኮላርሽፕ ክትባ ትክልቲ ኮንከ ስለምንታይ ንካልእ ትባ ዘይትባ ኢለ ሓቲት እዮ ኖኖ ከምኡ መምርሒና ኢሉ እቲ ቆልዓ እንታይ ዝበሃለ ዘን በራሪ ዝበሃላ ዘን ኣይሽምታት ኮይኑ ፈቶሪኖ ኮይኑ ተሰነይ በፂሑ ካብ ተሰነይ ንከሰላ መፅኡ ብከሰላ ንካርቱም ካብ ካርቱም ኣብ ጀርመን ረኪበ እዮ እዚ ሰብዚ ንዕረክራ ምፃእ ይመልእ ሰልኩም ተሓስብዎ ከመይ ገይሩ ክምለስ እዚ ኮይ እዩ ዘጥፋኣና ዘሎ እዚ ኩሉ ስኮላርሽፕ ድመፅእ ኣነ ክነግረኩም ኣዘ ቪዚቲንግ ስኮላር በትምህርቲ ኣሌክሳንደርያ ዝበሃል ኣብ ኣውስትራልያ ከይደ ኣብ 2009 ማለት እዩ እንታይ ማለት እዩ ሓቱካ ሞ ድሓር ን3ለስተ ሰሙን ኣርባዕተ ሰሙን ኣብቲ ዩኒቨርሲቲ ፕራክቲካል ተመክሮ ስለ ዘለካ መሃር ኢልካ ትመፅእ ማለት እዩ ኣብ ምስ መፅኣኹ ሕጂ መጀመርያ እንታይ ሽም ገይሮም ተቐቢሎም ማለት ኩሉ ግዜ ክመፅእ ከለካ ትምህር ከለካ ባንዴራ ናይ ኤረትራ ገለ ገይሮም ሕጂ እቲ ዲን እንታይ ብለን ኣብ ዓድኹም ትምህርቲ ዝተምሃረ ሰብ የብልኩም ዲኹም ኢሉን ኣሰንቢለ እንታይ ማለት ከካኢሉ 300 ስኮላርሽፕ ሰዲድናልኩም ክልተ ሰባት ጥራሕ መፅኦምና ኢሉ

0: እዚ ተሓቂ እዚና ክንፈልጦ ዘለና ትምህርቲ ዝኽልክሉ ዝነበሩ በዓል ወዲ ምሒፁን እዮም እየ ኣይሓፍረሉን እየ ኸዓ ክሕተትሉ እዮም ካ ፅዋሕ ንዎ ትምህርቲ ደባናሽ ዘሎ ካ ሕጂ ከዓ ንሱ እዩ ክትሕተተሉ ኢኻ ፅዋሕ ንዎ ከዓ ኣይንተሓላለፍን ኢና ብሂወትና ጥራሕ ንራኸብ እዚ ዝሕባእ ነገር ኣይከነ ስለዚ ሲ ኣነ ድዛረቦ ዘለኹ ብሓቂ እየ ካዓ ድዛረብ ዘለኹ 300 ትምህርቲ ሰዲድና ኣሎም ንክፍሊ ትምህርቲ 2 ሰብ ጥራሕ መፅኦምና ኢሉ ሓስየ እንተኮይነ ተሓሰትቶም ሰባት ንጫበጥ ሓስየ ኮንኩ ንዛረብ ዘለኹ ክምሃር ኣይደልዮን እዩ ስርዓት እዩ ደንቆሮ ክኸውን እዩ ዝደልዮ ስለዚ እዚ ክንፈልጥ ክንክእል ኣለና ስለዚ ስርዓት እዚ ናህና ንብሎ ኣይ ናህናኒ እዩ ኣይ ናህናኒ እዩ ብብዝኾነ መለክዕ ናህና ኣይኮነ ንህዝቢ ዘብርስ ትምህርቲ ዝኸል ንፅባሕ ንግሆ ዕምባባ ዝኾኑ ሰባት ዝቐዝፍ ስርዓት ናትካ ኣይኮነን ናትካ ኣይኮነን ኣይተዓሹ ናትካ ኣይኮነን ትጋገ ትኽእል ኢኻ መጀመርያ ሓንሳብ ተጋጊኻ ግን ካልኣይ ግዜ ሳልሳይ ግዜ ራብዓይ ግዜ ሓምሻይ ግዜ ክትገብር ከለካ ኣብዲ ኢኻ ትበሃል ሰብ ኣይኮንካ ሰብ እንድሕር ኮይንካ ሓንሳብ ኢኻ ትጋገ ካብ ጌጋካ ክትምሃል ኣይደግሞን ኢኻ ካልእ ጌጋ ክትገብር ትኽእል ኢኻ ስለዚ ብሙሉእ ጥሂእና ንዓና ብሙሉእ ብሙሉእ ብጣዕሚ ዘሕርቀካ ኣብዚ ናብሰይ ፍጥፈጥ እየ ዝብል ዘለኹ
1: I know.